0: ሰላም ናሶቲሽ
1: ማን
0: ማት አፍሸኒ ማት ላፍሸ
1: እንዴ
0: ነው ሽቆቻኒ
1: ወይ
0: ኦኬ ሽዮ ቢለ
1: ኦ ኡኑ ጋማ ክራንክ ታማን
0: የስሮዋው
1: ምንም ብታው ወርፈማን
0: ናም እሽቆ ኩያ ዋቲለ
1: ታፕቱባ ወርፈዋኝ
0: ናም
1: ናም የኔ ባራን ገጾ
0: ቦከረ ሽዮ ሱለ
1: አፈራኮ ባራን ገጾ
0: ቦከረ ኳታቲዮ
1: ታዶቲ አባኑ ናጓኩ ክራም ሳቡክራን
0: ናም
1: እንብሳን ዘራንጎ ፎምከ ትትራን
0: ሰለከረ ፓታቲላ
1: ማላኛ ጀማ እንደጀዳዋን ቡዝሞ
0: ኦኬ የደዋሽ ነይ ዋን ሼው ባይ ባይ
1: ባይ